0: አሎ አሎ
1: አሎ ዲጆ
0: ናማሆሩ
1: ታታውሽ
0: ጥዋጊ
1: ጥዋጊ የከን ወያት ምንም እንደምትሽከሪ ኦኩን ደካችን ባይ አሎ
0: ጥዋ ናጓሉ ማኛ ዱራኩ ዙሉ ይራኩና ኑምባዝ
1: Ndirimbo yavuzemo.